ሰላም ጤና ይስጥልኝ አድማጮች፣ ይህ ትራንዚት ነው። ትራንዚት በሬዲዮ 4B 98.1 FM ላይ ከአውስትራሊያ ብሪዝበን ከተማ የሚተላለፍ ሳምንታዊ የሬዲዮ ፕሮግራም ነው። ትራንዚት ከሳምንቱ ውጣ ውረድ አረፍ ብላችሁ የምታዳምጡት ወደ ቀጣዩ ሳምንት ትራንዚት የምታደርጉበት ፕሮግራም ነው። በተለይ በውጭ አገር ላሉ ኢትዮጵያውያን መረጃ የሚሰጥ የሚያስተምር

ፋሲካ በዓል እንዲሆንላችሁ እንመኛለን። በዓላትን የሚያደምቁ ተወዳጅ ሙዚቃዎችን ያለማቋረጥ በተከታታይ አስደምጣችኋለሁ። እኔ በፕሮግራማችን ማብቂያ ላይ ተመልሼ እመጣለሁ። በድጋሚ መልካም በዓል ይሁንላችሁ። ከትራንዚት ጋር መልካም ቆይታ።

0: Welcome to Radio 4EB, the one-stop shop for all things culture. We stock our shelves with only the best produce from over 50 different languages. Thank you for shopping at Radio 4EB. Please come again.
1: You're listening to 4EB FM. You can find us on 98.1 on the FM band. If you would like to know the broadcast times of different languages, come in and pick up a program guide. We're at Kangaroo Point on 140 Main Street. Or you can find us on the internet at www.4eb.org.au or alternatively, give us a call, 3240 8600.
2: አድማጮች ትራንዚትን ያደመጣችሁ ነው ያለነው ደግሞ በሬዲዮ 4EB 98.1 FM ላይ ነው። ትራንዚት ሬዲዮ የሚለውን የቴሌግራም ገጽና ሬዲዮ 4EB አምሃሪክ የሚለውን የፌስቡክ ገጻችንን ላይክ እና ሰብስክራይብ አድርጉ። ትራንዚትን ስለምታደምጡ ከልብ እናመሰግናለን። ሌሎችንም እንዲያደምጡ ብትጋብዟቸው ደግሞ እጅግ ደስ ይለናል። በዛሬው ፕሮግራም የባል ዘፈኖችን ነበር ያስደምጥኳችሁ። ለሞጫ ያዘጋጀሁት የአብዱ ኪያር መልካም አመት ባል የሚለው ዘፈን ነው። ሳምንት በሰዓታችንን ጠብቃችኋለን። በድጋሚ መልካም የፋሲካ በዓል። ዳግማ ፎርክ ነበርኩኝ አዘጋጅቼ ያቀረብኩላችሁ። ሰላም።